0: 어떻게 내려? 아, 잠깐만. 야. 아이고, 씨.
1: መጀመሪያ ልብስ እንግዛ አለች።
2: የባህል ልብስ ሆናል።
1: እንዲያውም ከመኪናው ይሻለናል። ወደዚህ አለ ምን?
0: 아빠, 욕 본다, 욕 봐.